또 젠바 치르드나 셰트고 메이크스 그치 치르드나 젠바가 능주 있는 도크 메이크 디주 있는 도크 메이크스 띠뜨뜨 스다 스다 스다 디다 치르드나 스다가 닝드 크루다 치르드나 차르트 디니 치르드나 아조고스 데라 치치르르 좀비 응그스네 레스가스 아 리시글라즈 지르 담바가 치르드나 칸데용 치르드나 흐세 총즈 아다 스다 스다 스다 디 위처송다 치르드나 담바가 칸데용 치르드나 세 총즈 Дэсэли чэрсэн чэрдэнэ. Хсэнэм тхур шэпис. А си хсэ тх чэкура сунд чэрдэнэ. Си тх чэкурму. Дэ чэрдэнэ дамбала чэрдэнэ нига. Тэнэ гучонг канын гы чэрдэнэ. Хсэнэм тхур шэпи суян чэрдэнэ тори. А ти гы чэрдэнэ дямба гы рпа тамчэ та чэрдэнэ. Чэнхур гы хлык гы тэнэ. Тэшэн хши гы дэтэн. Дарын гы чэрдэнэ чэн гы нма юн гы чэрдэнэ. Гун дэ та мара шэн и да гыс. А шэн да гыс. Та Дамба сесе варты чирдна сдаг нёнгэ дижола чирдна зонгукэс а сдаг нёнгэ чирдна дижондла зонгукэс гну нотэндэри та цхичэдэ дине шэна чирэдна о нигтэнна ёнугэ чирдна тиу тамжэкэс та сда сда ди сда тиг чирдна зэвара тиг нён кона алынгэ дэтэн арынгэн джамба зурэ чирдна сэкэжэ дэнзэ гну тэ сэли чирдна джамбанэ тори а кэгэ хомэ дэ чирдна ханын гэ чирдна рпаанига нямжинига дэ чирдна чэнхур гэ хэлэг гэ тэнэ чирдна хонсонэ тэцэн кэ тэцэн дэ чирдна нмаг а ийэн нигэн гонэ дэ чирдна мара шэнгэ и дэ кэзэ гэну нандэн дэ дэ на чирдна джи рафтук гэ дэнгэ нэ чирдна сэмдэн рафтук гэ дэн дэ чирдна зэгжин нигэн дэ мара дамба джи пи чэнхур дэ дамба дэ чирдна джи пи чэнхур гэ зэгсэ гэ дэн дэ на чирдна зэгжин дэ гэ бар гэ тэгдэ ади тэн дэ ади бид гэ чэн чэн дэ Сүүчэрэдэнэ сэмдэнэ рафтук гэдэг юм жиг хэрэг. Тэ аживаа. Дэни учи томцэн ангава лиэн аван дэ шицар сондэр. Та манны учи томцэн тхуа ли тхуа ши. Ни нэг нэг зүүчэр шэкүнэрэдэнэ жоо раманандэ сдаг гэн зэвала ачхэс. Рэнгэ жэсэн пантан ачэнэ. Гэмби нэг чөт пэпэ хорэс гүнэндэр. Динана нонтэн чэзэ гэсмөгэ. Чэу дүмүйна чэрэдэна. Ажэугэ ажэсэ рэнгэ нуула чэрэдэна шиндай. Гамби нэгс пэпэ хурж. Анивайна тигэ нуу нуу нива чэна ланг мэна зэн. Ланг мэна гэ чэрэдэна. Йонга жэсэн зэн мандулас. Чэу пүгэн зэн гүгэ пүгэ мазуа чэрэдэна. Нис гам зэн жэс. Чи жэсэ зэ бандана нира чэрэдэна. Нанди чэгдэ мэгэ дэндоли. Yung tiga chungwa sin ta chung jigdii si gunung di shin dung poogu chirna shab shirin dung wa. Sambayi na chirna tani gan zivi ngom tsala nga khwa si gunung dir. Di nani tungu gano na yung chirna nang tu nanyu gu. Di chirna gombu dhu chidhira yad dina jesu nu la shimbi tsirin. Niwayi na chirna di shimbi jim tsina tan ba dung nixi pepi tsirin. Tungu chirna yad dina lang tsu dina nzin shepi si. Jewi rangsil pinnilas, chi yisi yijin na shin jirti yisi gunu, kenda. Tai na, donchan dungu mori. Gudun chidhira yidhina, rungu zimu ronil magus, langci huijis, ziwaandis, gichik zamlang jimpoparis, zinjang longsi shupar shepis. Langcu dina zin shepi yidhina, si langcu yidhina, rungu zimu ri. Zimu gu nyang chisir yidhina, ronil masigis. Тиг чирдна лангцуг хэн гум царва тэнинз а кэч замна юм чирдна а рэгтэн нэврэм мэ пабаз юм тэ тиг чирдна да гэрэн замба лунгс чоба а зэн шэпис а жоус гүнэ жоус рэтэн раманара жоу рамана гэс рэнгэ жэсэк хэн пэнсэм цуха дэс рэнгэ пэнис дэ чирви но лангш мэнас гүнэ а ланг мэнан дэ чирдна шиндан гэс хэнэ чэ тави гүнэ шиндан гэдэнэ Kan ta pawa mei pi guani chiridna shindangzis. Jungsai jang pawa mei ba. Chi chiridna ripa tergu ga. Chi chiridna chirtu gu jinta da shindangzis. Da chirtu tegu ri taso jinta serna mei ga. Ti jinta chiridna serna jungsai li zamiang mei paris. Khwana chiridna chirtu gu jinta da shindangzis. Shindangda chiridna vatsongzis. Wambi nixi chiridna vatsongzis. Kargo nangtun tari. Dani langcu ti nan zin xie pi jiao wu tu ziw ka, zi chir na rangjin jio pi jian ge nang li chi na, rig rangjin jio pi jian zi. Rangsi pan la qi si zin xin ziw ka, zi hui jian ge nang li chi na, ngay pi hui zi. Dani na chir zi na tong wu du hu mo ri. Dani niwa yi na chir zi na, di yin zi pa jian tak si, mbi ka tong nang mrong xie si,
샘캉 넉스송 지금노 얘니 어 예슨데 치르드나 아랑게 치르드나 노 랑그메나 신당에스 그렇게 샘나 찌냐면서 그랬더나 너인지와 젠트 끔먹게 통낭므롱 게 그거 일아 냠비 치르드나 아 연된지 아 일아 치르냐면서 그랬더나 런일만데이 아 너는 게 땅담비 치르드나 제마 아랑게 점모 런일마 세고노 니거스 가동근제와네 드지르 아 셰신친제와네 지금 나 요는 거 지우젠 뜨거스 아니 그 치르드나 렌네스 지가 그나요 치르드나 흔트 머르화드레스 머롱화드레스 그렇게 일아 뜬돌에 됐던에스 아 샘캉 샘캉 넉스 손 되게 삼진 삼진 다 치르드나 너 졸라브 손지 아 쯤우치리 로니 마치리 다 치르드나 원비 넉출라 치르드나 손지 요스고노 덴데리 지 감데 치르드나 아 지름 오모라 동콩 그 치르드나 지를 너 다음 주에 너니가 셰스도 메시크 어 젠바그 치르드나 자크르근 지르 다급치 셴닝게 지로가 좀 자성어 지로는 디나나 어 그게 와 그 원비 너가 요준데 치르드나 아제슬라 만트나 그 페네르게 치르나 제슬라 만트나 체송에 다 치르드나 원비 너가 손에 인드지요 단 디노니 치르드나 샹샹 제건 도하게 치르드나 라마니 도준 디나나 셰코노 아 여운데 치르드나 스다근 제와라 치게 됐던 단디 젠바게 치르나 롱스 쵸이데 치르드나 체년라 안디가 동게 제와요 치르나 직등 그 주오젠 뜨거 아니 그 통나요 롱든 도저라데 나가 손내 스구가 너니가 셋으면 너 아니라 디 고든 치드레 되드나 라마나 짐첸치 시르드스 아는 그 제스 포울라신 바인 드세나 어 아는 그 즈모로 니만 디그스 아직식 그 차득근 제완데 주오젠 뜨거 치르나 롱스 쵸이데 다치스 뭐그 통나요 롱든지 데트르르 삼진데 다치나 로니 마칠리 원빈가 무슨 의스고가 데나치나 아 라진 조피 겐게나 네치나 샤와 라진 조피 겐게 치탄데 나한테는 최후의 니와이나 치르드나 랑그 매나게 치르드나 아는 거 제슨데스 아 좀 다 좀 지그디스 고는 대신에 포그 샤프신 정화라 니노나 나한테는 뭐 그 쓰모 그 누구가 삼슬 담바 드니 치르드나 제스신 비츠 줘봐 띵엄 틀랑거 화지 고는 너무 그 쓰모 그 나한테 디노니 동무 시그징 마사드 그 마셈나스 젠즈나 봉라 차르지요 제삼세고 노케르고 디 고든 체드레드나 던두 다음체 그 아 던두네 자브징거리라 던두 자브징거리 그 안흑식 듣기 장스 자사버 문도나스 아 자사의 만도라 치나 자 봉나스 카사고노 그 치나 젠젠 그 치르즈나 자 봉준데 얌 살지치도 그 때 얌 살지메 그 던도 당스 아 노그 치르나 랑그 매나 그 일라 디터 삼즈 지 삼즈고 시 삼즈 그드나 요 라마나 그 치르나 노 랑그 매나 그 일라 치르나 삼즈스 노튼 치 셰꾸네 레드나 어 추 요 라마나 그 치르나 제슨즌 고그 추 합은 다음 치 그는 그 토레 아 치오레 아 릭소 다르나 치르나 제슨데 치르나 초란즌 비 가와 요크스 언저 치 치르나는 게 가와 유즈 진트 제슨데 만즈나 아 뻥뻥 탐나 시르드나 나 노르인데 시르드나 숑네 가와 매니즈리 가와 또 뭐든 바즈리 너 시르드나 나 가와 매진트 니 제슨즌 고든 치즈오지스 아 치 뻥 탐나 니 치자 뻥 뭐 탑지 뜨지 일라 시르드나 떠냐면서 그스군 아 노우가 삼세된 반 노우이나 치나 랑그 매나라 니가 삼세된 드리 니가 공안데 니가 진치드레 드나 디죽게 젠데 디죽게 젠게는 거 치르나 찌 디죽게 젠데 조시토 우마이나 치르나 제슨드 포라마나게 치르나 잠브레르 콰라스 다타 디경 제스치 코 펜슴 츠카랑 더 빠니 딜라마 츠크르 고엔비 늑스 송아이나 나라요 치르드나 아 노은드 치르나 제스 그 게바메스 뜨지 쳐송데 나 일라냐암스 기스고노 조샤게 돈데다 아디 쳐송 회이게 고네 치르나 시크라 치르나 자브즈나 시크용 치르나 산데 봉탐나 나 하브즈나 젠젠즈 그 치르드나 치즈가 봉마 탑 제스고노 겐게 회이게 고네 다니 데나 쳔고 디조케 젠가는 거 찌디 조케 젠지 데니 니와라 니와이나 치르나 제스 신비 츠르조 바르 안데 치르드나 페늘랑게 이스 아제스 타총 지그디라스 아르게치 자사 띠신네 이스고노 겐디 어 이라 띠터드 아니면데 땅에스 다 치르드나 노 아 랑게 마나스고노 디그스 다 아른게 치르드나 짐브레이비 아른게 포우게 신노게 치르드나 제스드 크르게 마종마데 땅에 뻔치 타총 아 그저 처마게는 거 아트 그 중오라 아트 그 중오 녕아치세르 그 뜨드나 지그디에드세게지 어 안지그디인들 아다 치르드나 아르게치 자사 띠신네스 아, 다 크도 치르드나 아르긴 디그치 아, 랑기르라 그도 아자기 라쿠도 세고가 아, 니가 랑그르크 아자산 늦다 치르드나 아, 니그대신 당스 띵 원출랑 화라 선바이나
ཡིག དེ ཤིན ཤེར སོང ཅིག དེ ཅིང ནག ཚིན ཟེ